ከቻችዎች ከትጸልይኽና አረቻው ላምበልኪን ቁጥጨዋች እወርሪ ከሲኾ ክቻሪ ኸሱስ ጭዎች ተቅኩሱላ ባኽሪ ሩቃብ ውኪቃብ ቀጠኪን ውርረሽቁ አል ገርቅ ተኽክበሩ ወችሌው